0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ፣ እንዴት ናችሁ? ግማር ኻቲማ ቶባ ከጻድቃን ጸሎታችን ፈጣሪ አምላክ ሰምቶ በጻድቃን መጻፍ ይመዝግበን። ከወዲሁ እንግዲህ ከዛሬ እሁድ ማምሻውን ጀምሮ ነው በነገ ሰኞ ህዝብ እስራኤል በዮም ኪፑር የጾም በዓል ያከብራልና ይህን በተመለከተ እንግዲህ ጾሙ የተቃለለ ይሁንልን። እለቱን ደብራያን ዘመን አቆጣጠር ሀዮም ዮም ርሾን ጤት በትሽሬ ታፍሽን ፔዛይ እንደ አውሮፓ ዘመን አቆጣጠር ሴፕተምበር 20 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ዕለተ እሁድ መስከረም 10 ቀን 2019 ዓ ም የቴክኒክ ባለሙያችን ሚካኤል ኦልሽባክ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና የጋዜጦችን አምድ ወቅታዊ ዘገባና ቃለ ምልልስ አለን። እንግዲህ የሰዓቱን ዜና እናስቀድም ካዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ሻያው። አርዕስተ ዜና፣ የዮም ኪፑር የጾምና የጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይውላል። ዮም ኪፑር እስራኤል ከጀርመን የገዛቻት ዘመናዊ የባህር ሰርጓጅ መርከብ በዚህ ሳምንት ወደ ሃይፋ ወደብ ትደርሳለች ተብሎ እየተጠበቀ ነው። እስራኤል መከላከያ ሰራዊት በጋዛ ሰርጥ የሚወስደውን ወታደራዊ እርምጃ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ ነው። የዮም ኪፑር የጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይውላል። ዮም ኪፑርን በመላ ሀገሪቱ በሚገኙ ጸሎት ቤቶችና ሌሎች ቦታዎች በጾምና ጸሎት ለማክበር በሚሊዮን የሚቆጠሩ የሀገሪቱ ዜጎች ከፍተኛ ዝግጅት እያደረጉ ነው። በጾሙና ጸሎቱ ምክንያት ጠላት የእስራኤልን ድንበሮች እንዳይደፍርና እንዳያጠቃም የደህንነት ጥበቃ አካላት አስፈላጊውን ዝግጅት አድርገዋል። እስራኤል ከጀርመን የገዛቻት ዘመናዊ የባህር ሰርጓጅ መርከብ በዚህ ሳምንት ወደ ሃይፋ ወደብ ትደርሳለች ተብሎ እየተጠበቀ ነው። መርከቧ አኺ ዳራኮን የምትባል ሲሆን ከጀርመን ከተነሳች 3 ሳምንታት ሆኗታል። እስራኤል እስካሁን ከጀርመን የገዛቻቸው መርከቦች ብዛት ከዳርኮን ጋር 6 ሲሆኑ ዶልፊን AIP ከሚባሉት አይነቶች ደግሞ ይህች መርከብ 3ኛዋ ናት ተብሏል። ሰርጓጇ መርከብ ብዙ አዳዲስ ቴክኖሎጂዎች የተጠመደባትና ባህር ውስጥ የመቆየት አቅሟም ከበፊቶቹ በተሻለ በጣም ከፍተኛ ነው። እንዲሁም የኒውክሌር አረር የተሸከመ ሚሳኤል የመተኮስ አቅም ያላት መሆኑን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። አዲሷ ሰርጓጅ መርከብ ወደ ሃይፋ ወደብ ስትደርስ መንግስታዊ የአቀባበል ስነስርዓት ይደረግላታል ተብሏል። የእስራኤል መከላከያ ሰራዊት በጋዛ ሰርጥ የሚወስደውን ወታደራዊ እርምጃ እንደቀጠለ ነው። ጦሩ በጥቅምት 7 ቀን የተሳተፉ ሽብርተኞችን እያደነ ከመደምሰሱ ባሻገር የደህንነት ስጋት ለመፍጠር በሚሞክሩ አሸባሪዎች ላይም እርምጃ መውሰዱን መቀጠሉን አስታውቋል። በደቡብ ሊባኖስም በተመሳሳይ ሁኔታ የደህንነት ችግሮች ሲኖሩ ስጋቱን ለመቀነስ አልፎ አልፎ እርምጃ ይወስዳል። ከአስር ዓመታት በፊት ቴል ሄብሮን በተባለው ቦታ በቆሰለውና እርምጃ መውሰድ በማይችል አሸባሪ ላይ የጥይት ተኩስ ከፍቶ ገድሏል ተብሎ የተወነጀለውን ኤሊኦር አዛሪያን የክስ ፋይል ፕሬዚዳንት ሄርጾግ በይቅርታ እንዲሰረዝ መወሰናቸውን ትላንት ምሽት በይፋ አስታወቁ። በይሁዳና ሰማሪያ ቀበሌዎች መጋቢት 24 ቀን 2016 ዓ.ም ከሄብሮን የመጡ ሁለት አሸባሪዎች ቴል ሄብሮን በተባለው ቦታ በነበሩ ወታደሮች ደህንነት መጠበቂያ ቦታ በመምጣት አንድ ወታደርን በጩቤ ሲወጉ የእስራኤል ወታደሮች በሁለቱ አሸባሪዎች ላይ የጥይት ተኩስ ከፍተው እርምጃ በወሰዱበት ወቅት አንደኛው አሸባሪ ቆስሎ አደጋ በማደርስበት ሁኔታ እንዳለ ወታደር ኤሊኦር አዛሪያ ከጦሩ መመሪያ ውጪ በጥይት ተኩስ ገድሏል በሚል ድርጊቱ በቪዲዮ ይፋ ከሆነ በኋላ በህዝቡ ዘንድ ትልቅ መነጋገሪያ ሆኖ ቆይቶ ነበር። ኤሊኦር አዛሪያ በ2017 ዓ.ም በግድያና ወንጀል መመሪያን በመጣስ ከቅድመ ሁኔታዎች ጋር ለ18 ወራት እስራት ተፈርዶበት ወንጀሉ ማቃለያ ተደርጎ ለ14 ወራት ከተቀነሰ በኋላ እስር ቤት ገብቶ ለ9 ወራት ታስሮ በአመክሮ መለቀቁ ይታወሳል። ይሁን እንጂ የወንጀል ፋይሉ ስላልተፋቀ ባለፈው ሐምሌ ወር የወንጀል ፋይሉ በይቅርታ እንዲሰረዝ የመከላከያ ሚኒስትር እስራኤል ካጽ ፕሬዚዳንት ሄርጾግን መጠየቃቸው ይታወሳል። ፕሬዝዳንት ሄርዞግ ምክስ ፋይሉ እንዲሰረዝ ወስኗል። ፕሬዝዳንት ሄርዞግ ከዚህ ውሳኔ ላይ የደረሱት ኤሊኦራ ዛሪያ ቅጣቱን ስለተቀበለና ጊዜው ስላለፈ አዲስ ህይወት እንዲጀምር በሚል የክስ ፋይሉ እንዲሰረዝ ወስኛለሁ ብለዋል። ይሁን እንጂ የመከላከያ ሰራዊቱ ውሳኔውን ተችቷል። ኤሊኦራ ዛሪያ ለፈጸሙ ድርጊት ኃላፊነት አልወሰደም እንዲሁም አልተቆጨም። ፕሬዝዳንት ሄርዞግም የክስ ፋይሉን እንዳይሰረዙ አስተያየት አቅርበን ነበር ብለዋል የእስራኤል መከላከያ ሰራዊት። በወንጀል የተጠረጠሩ የተወሰኑ እስራኤላውያን በቱርክ በቁጥጥር ስር መዋላቸውን የእስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት ትላንት ምሽት አስታወቀ። እስራኤል የውጭ ጉዳይ ሚኒስትር ከኢየሩሳሌም እንደገለጸው በቱርክ ፖሊስ በቁጥጥር ስር የዋሉት የሀገሪቱ ዜጎች መብታቸው እየተከበረ መሆኑን እየተከታተልን ነው ብሏል። የቱርክ ውጭ ጉዳይ ሚኒስትር አኪን ጊርላክ እንደገለጹት ከወንጀል ጋር በተያያዘ ከ200 በላይ የተለያዩ ሀገራት ዜጎች ተጠርጥረው በቁጥጥር ስር ውለዋል ብለዋል። በቁጥጥር ስር ከዋሉት የተለያዩ ሀገራት ዜጎች መካከል እስራኤል፣ ኢራን፣ ፓኪስታን፣ ሶሪያ፣ ሊባኖስ፣ ባንግላዴሽ እና ፍልስጤም፣ ዮርዳኖስ እንዲሁም ግብጽ ዜጎች ይገኙበታል። ተጠርጣሪዎቹ ከታይላንድ፣ ዩክሬን፣ አዘርባጃን፣ ኢንዶኔዥያ፣ ሞሮኮ፣ ሜክሲኮ እና አርጀንቲና ጋርም ግንኙነት እንደነበራቸው ተገልጿል። የቱርክ ውጭ ጉዳይ ሚኒስትር እንደገለጹት የወንጀል ድርጊቱ በአውሮፓ በሩቅ ምስራቅና አፍሪካ የተዘረጋ መስመር ነበረው። የተጭበረበረው ገንዘብ መጠንም 266 ሚሊዮን ዶላር ይደርሳል። ዋና ባለቤቶቹም እስራኤላውያን ናቸው ብለዋል የቱርክ ውጭ ጉዳይ ሚኒስትር። በየመን ሁቲ አማጽያና ሳውዲ አረቢያ መካከል ያለው ግጭት እንደቀጠለ ነው። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱት ጥቃት እንደቀጠለ ሲሆን ባለፉት ቀናት በዋና ከተማ ሪያድ ጥቃት በማድረሳቸው ምክንያት ውጥረቱ ይበልጥ ጨምሯል። በየመን የሚገኙ ሳውዲ አረቢያ ደጋፊ ኃይላት እንደገለጹት ሳውዲ አረቢያ በሪያድ ለደረሰባት ጥቃት ያጸፋ መልስ በሁቲዎች ላይ ለመውሰድ እየተዘጋጀች ነው ብለዋል። በሌላ በኩል የሳውዲ አረቢያ ውጭ ጉዳይ ሚኒስትር ፋይሰል አልፋርሃን ከሁቲዎች ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ መፍታት ይፈልጋሉ። የሳውዲ አረቢያው አልጋውራሽ ወንድም የሆኑት የመከላከያ ሚኒስትሩ ሀለድ ቢን ሳልማን ግን የጦር ዘመቻ በመክፈት ሁቲዎች በቀይ ባህር አካባቢ የተቆጣጠሯቸውን አዳዲስ ቦታዎች ለማስለቀቅና ለየመን ሳውዲ ደጋፊዎች ለማስረከብ ይፈልጋሉ ተብሏል። ይህ በእንዲህ እንዳለ ሳውዲ አረቢያ በየመን ዋና ከተማ ሰና የሁቲ አማጽያን ይዞታዎችን ለማጥቃት ሙከራ ማድረጓን ሁቲዎች መመከታቸውን ቃል አቀባያቸው ያህያ ሳሪያ ገልጿል። በሳውዲ አረቢያና የሁቲ አማጽያ መካከል ያለውን ውጥረት ምክንያት በማድረግ የአሜሪካ መንግስት ዜጎቹ በመካከለኛው ምስራቅ ባላቸው ግዙፍ ሁኔታ ማስጠንቀቂያ ወጣ። የሁለቱ ወገኖች ግጭት ሳይጠበቅ ከፍ ወዳለ ደረጃ ሊደርስ ስለሚችልና አውሮፕላን በረራዎች መሰረዝ ሊያስከትል ስለሚችል የአሜሪካ ዜጎች በመካከለኛው ምስራቅ ጥንቃቄ እንዲያደርጉ የአሜሪካ መንግስት አስታውቋል። ኢራን ከአሜሪካ ጋር የነበራትን ድርድር ለመቀጠልና ጦርነቱን ለመጨረስ የዋሽንግተንን ምላሽ እየተጠባበቀች መሆኑን አስታወቀች። የኢራን ብሔራዊ ደህንነት ቢሮ ኃላፊ ሙህሳን ራዛይ ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ እንደገለጸው ከአሜሪካ ጋር የነበረውን ድርድር ለመቀጠልና ጦርነቱን ለመጨረስ የፕሬዝዳንት ዶናልድ ትራምፕን ምላሽ እየተጠባበቅን ነው። የትራምፕ ዛቻ ምንም አይነት ውጤት አያመጣም። ኢራን ለጦርነትም ቢሆን ዝግጁ ናት። ጦርነቱን ለመጨረስ የኢራን ቅድመ ሁኔታዎች በሁሉም ግንባሮች ጦርነቱን ማቆም፣ የተያዘውን የኢራንን ገንዘብ መልቀቅና የሆርሙዝ የባህር ወሽ መጠን ገደብ ማንሳት ናቸው ብሏል የኢራን ብሔራዊ ደህንነት ቢሮ ኃላፊ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል፣ ነገ ሰኞም ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና ማህል ሀገር በጣም ሞቃታማ የአየር ጸባይ ሊኖር ይችላል። ማክሰኞና ሮብ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 27፣ በቴላቪቭና ሃይፋ 30፣ በኤርሸባ 31፣ በኤላት 36 ዲግሪ ሴንቲግሬድ ይሆናል። ይሻያው ለሰዓቱ ያለን ዜና እዚህ ላይ በቃ።
0: ሰጤ ዘመን አመሰግናለሁ። ወደ ቀጣዩ የጋዜጦች አምድ ዝግጅት በአጭሩ ለመመልከት አንድ ሙዚቃ

የተከበራቸው አድማጮች በመቀጠል የጋዜጦችን አምድ ከብዙ በጥቂቱን ቃኛለንና ማሪብ ዕለታዊ ጋዜጣ እንደተመለከተው ጠቅላይ ሚኒስትር ቢንያሚን ናታንያሁ ለሰፊውን ህዝብ የሚስብ ንግግር በህዝብ ተልዕኮ በሚቀጥለው ሐሙስ በኒውዮርክ በተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ላይ ንግግር ያደርጋሉ ተብለው ይጠበቃሉ የሚል ዘገባ አስቀብለዋል። እሳቸው ወደዛ ሲሄዱ የጸጥታ በመካከለኛው ምስራቅ የጸጥታ መደፍረስን ሁኔታ ባለበት ጉዳይ ላይና በተለይ በእስራኤል ላይ በተለይ የእንግሊዝ በዩዳና ሰማሪያ ቀበሎች ይሁዳን ሰፋሪዎች በሚያመርቷቸው ምርቶች ላይ ማዕቀብ መጣሉን ተከትሎ እና ሌሎች ሀገሮች እስራኤል ለመጉዳት በዝግጅት ላይ ባሉበት ጊዜ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለዚህ ለእስራኤል ህዝብም የሚስብ ልዩ ንግግር ለማድረግ በዝግጅት ላይ ናቸው ተብለው ይጠበቃሉ። ጠቅላይ ሚኒስትሩ በህዝብ ተልዕኮ በአሜሪካ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ እግረ መንገዳቸው ምናልባት ባለው ፕሮግራም መሰረት ከትራምፕ ፕሬዚዳንት ትራምፕ ጋር ይነጋገሩ ይሆናል ተብሎ ነበረ። ግን ጊዜው የሚያመች ነገር ባለም ሆነ ከትራምፕ ጋር ተገናኝተው በሁለትዮሽ ውይይት አደርጉም የሚል ግምት መኖሩን ማሪብ ዕለታዊ ጋዜጣ በተቀዳሚ ገጹ ላይ ዘግቧል። ሌላው በዜናው እንዳዳመጣችሁት በቱርክ ውስጥ ደግሞ ከ200 በላይ የሚሆኑ የውጭ ዜጎች በኢንተርኔት መረብ አማካኝነት በቢሊዮን የሚገመት ገንዘብ አጭበርብረዋል ተብሎ የተጠረጠሩም ከ200 በላይ ሰዎች በሀገሪቱ የፖሊስ ሰራዊት በቁጥጥር ስር ውለዋል። በዚሁ የማጭበርበር በገንዘብ የማጭበርበር ተጠርጥረው ከተያዙት መካከል ቢያንስ 9 እስራኤል ዜጎች ናቸው። ሌሎቹ ከተለያዩ በዓለም ዙሪያ የሚገኙ ዜጎች ናቸው። ይህ ላይ ትኩረት በሚያደርጉ አብዛኛዎቹ የውጭ ሀገራት የተለያዩ ሀገራት ዜጎች መሆናቸው ቢታወቅም ቱርክ ግን ወንጀሉን በእስራኤል ላይ ጥለዋል። በዚህ ላይ በስተጀርባው የእስራኤል መንግስት ከፍተኛ ባለስልጣናት ይኖሩበታል የሚል ጥርጣሬ እንዳላት ቱርክ ገለጸች ይላል። ለሌላኛው ወቅታዊ ዘገባ ደግሞ አንድ የ17 ዓመት ታዳጊ ወጣት በመኪና ተገጭቶ አሚሃይ 17 ዓመት ታዳጊ ወጣት በመኪና ተገጭቶ ሕይወቱን አጣ። አንድ የጭነት መኪና ሹፌር ይህንን ታዳጊ ወጣት ገጭቶ ገሎ ለማምለጥ በሞከረበት ጊዜ በአካባቢ የነበሩ የደህንነት ጥበቃ ኃይሎች ወታደሮች በከፈቱት የጥይት ተኩስ የጭነት መኪና ሹፌር ተገሏል ይላል። ሌሎችም ጋዜጦች ስንመለከት ወደ ሐሬጽ ዕለታዊ ጋዜጣም ይቅርታ እስራኤል ሃዮም የተሰኘው ዘገባ በመጀመሪያ ገጹ ላይ ባለፈው ሐሙስ ለአርብ አጥቢያ ላይ በኢየሩሳሌም በቀድሞው ቤተ መቅደስ በኮቴል አማራቢ በብዙ ሺህ የሚቆጠሩ ይሁዳን የዮም ኪፖሩን ዋዜማ የጾም በዓል ይቅርታ የጸሎት ስነ ስርዓት አድርሰዋል። በብዙ ሺህ የሚቆጠሩ ፎቶግራፉን ያሳያል በመጀመሪያ ገጹ ላይ። ከዛ ለየት ባለ መልኩ ደግሞ የተመለከተው እስራኤል ከጀርመን እና ከህንድ ጋር በተለይ በኢኮኖሚ ዘርፎች ቃል ኪዳን ትብብራቸውን ለማጠናከር እየሰሩ ናቸው ይላል። በሁለቱ ሀገሮች መካከል ከህንድና ከጀርመን ጋር የበረ ጠንካራ የኢኮኖሚ ልውውጥ ትብብር ለማድረግ እየሰሩ ናቸው ነው የሚል። ሌላው እዛው ቀጥሎ እንደዘገበው የአሜሪካ ፕሬዚዳንት ትራምፕ የዚህም
በፋርس ባረ ሰላጤ ከኢራን ጋር ያለው ውጥረትን በተመለከተ መፍቴ ለመሻት ወይ በወታደራዊ ኃይል አለያም በሰላማዊ በድርድር የቀረበው ሐሳብ ወደፊት ትራምፕ ያስቀደሙት አይደሉም ወደ ኋላ ያፈገፈጉ ናቸው የሚል ዘገባ ያሳያል። በተቀዳሚ ገጹ ላይ የዲዮታሮኖት ጋዜጣም በትልቁ በአለፈው ሐሙስ ማታ ለአርብ አጥቢያ በብዙ ሺህ የሚቆጠሩ ይሁዳውያን እስራኤላውያን ኢየሩሳሌም ምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ ኮቴል አማራቢ የጸሎት ስነ ስርዓት አደረሰ ይላል። ይህም ሁሉም ይቅርታ የጸሎት ስነ ስርዓት ያደረሰ ስለመሆኑ የሚያሳይ ፎቶግራፍ ብዙ ፎቶግራፍ የሚያሳይ ፎቶግራፍ በመጀመሪያው ገጽ ላይ ያሳያል። በዚህ አሁን ባለው የመታሰቢያ የዮም ኪፖር የጸሎት ስነ ስርዓት ላይ ደግሞ በዚህ ብዙዎቹ የሚሳተፉ ከጥቅምት 7 2023 ዓመተ ምህረት በአዛ አሸባሪዎች ግገርስ በፈጸሙት በእስራኤል ላይ በፈጸሙት ከባድ የሽብር ጥቃት ላይ ከሞት በተረፉና ተጠልፈው ወደ አዛ ከተወሰዱ በኋላ በድርድር በህይወት የተለቀቁ እስራኤላውያንም በዋናነት ደግሞ የበይቅርታ የጸሎት ስነ ስርዓት ላይ ይሳተፋሉ የሚል ዘገባ ያሳያል። ከዛ ሲቀጥል በሌላ ለት ባለው መልኩ በመከላከያ ሰራዊታችን በሳይል መከላከያ ሰራዊት ላይ በተዋጊ ክፍለ ጦሮች ላይ ለማገልገል የሚፈልጉ ወጣቶች ቁጥር በጣም ከፍተኛ እንደሆነ ያሳያል። ሂላል ከዛው አጥቦ ወታደሮች አንድ በወታደራዊ መካነ መቃብር ላይ ኦክቶበር 7 የሽብር ጥቃት ከመድረሱ በፊት

ሳምንታት ቆየት ብሎ በጥቅምት በዛ ላይ ለታንከኛው የሶስት ታንከኛ ክፍለ ጦር የ401 ብርጌድ ጦር አባላት የትጥቅ ጓደኞቻቸው መስዋዕትነት የከፈሉ ወታደሮች ለነሱ መካነ መቃብር አጠገብ ላይ ሆነው ሰልፍ በክብር ለሙታን የሰልፍ የሚያሳይ ፎቶግራፍ በመጀመሪያው ገጽ ላይ ያሳያል። ነፍሳቸውን ይማር። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ ይሄን ይመስላል። አንድ ዜማ

0: በመቀጠል ወደ ወቅታዊ ዘገባ ስናርፍ ሰጠኝ ዘመነ እንግዲህ ህዝብ እስራኤል ከዛሬ እሁድ ምሽት ጀምሮ ነገ ሰኞም በመላ ሀገሪቱ የዮም ኪፑር ጾም በዓል ያከብራል። ይቅርታ መባባል አንዱ ሰው ለሌላው ይቅርታ ጥያቄ ለሰው ልጅ ብቻ ሳይሆን እንደፈጣሪ ለእግዚአብሔር ይቅርታ የሚድበት አመት በዓል የጾም አመት በዓል ስለሆነ በዚህ ላይ እንዴት ይታያል? በእውነት ማንኛውም ሰው እንዲያው ይቅርታ ያጠፋው ነገር ሆን ብሎም ወይም እንዲያው ሆን ብሎ በተንኮል ጸንሶ ሆን ብሎ የአጠፋ የጎዳ ሰው ካለ መቼም ይቅርታ የሚባባልበት እንደመሆኑ መጠን ይህ ሁኔታ እንዴት ይታያል? ሰጠኝ።
1: አዎ ሻያ እንግዲህ የዮም ኪፑር የጾምና ጸሎት ቀን ከዛሬ ምሽት እስከ ነገ ምሽት የሚከበር ነው። ያው እንደሚታወቀው ሁሉም ያውቀዋል ሃይማኖታዊ ተዛዙም መመረውን ለሃይማኖት አባቶችን ተወና እንደ ይቅር መባባል ትልቅ ቦታ የሚሰጠው ነው። በንጹህ ልብ ሲሆን የሰው ልጅ መቼም በዚህ ምድር ላይ ስንኖር አውቀንም ሆነ ሳናውቅ እናጠፋለን እናስቀይማለንና ለዛ በንጹህ ልብ ይቅርታ መባባል ለራስም ነው ይቅርታ ለራስ ነው የሚጠቅም ቂመያዝ ምንም አይጠቅምምና ይቅር መባባሉ እንደው ነገ ብቻ ከዛሬ ምሽት ጀምሮ እስከ ነገ ምሽት ይቅር ስለተባባልን አይደለም ትልቁ ነገር አመቱን በሙሉ ከነገ በኋላ ባሉ ቀናትም ራሱ ንጹህ ልብ ይዘን መሄዱ መልካም ነው። ለይቅርታ ሁሌም ጊዜው አለ። ነገር ግን እንደዚህ አጋጣሚ ደግሞ ሃይማኖታዊ በዓላት ሃይማኖታዊ ትዛዛት ሲመጡ ደግሞ ያንን ምክንያት በማድረግ በአዲስ መልኩ መጀመር ጥሩ ነው። ከአዲስ ዓመት ጋር የሚተያያዘ በአስር ቀን ውስጥ የሚደረግ ስለሆነ ይቅር ስንባባል የያዝነውን ቂም እንተዋለን እና ይቅር መባባል በንጹህ ልብ መሆን አለበት እንጂ ለምሳሌ ደግሞ መሆን የለበትም እና አንዳንድ ጊዜ በአማርኛ የሚባል አባባል አለ አይደለም፣ ሳሊዞ ስርቆት ቂም ይዞ ጸሎት አይሰምርም ይባላልና እኛም ይቅር ከተባባልን በእውነት በትክክለኛ ሁኔታ ያለፈውን ረስቼላለሁ መባባል አለብን እንጂ እንዲሁ ለስሙላ መሆን የለበትም። እንተምጨምረው
0: አዎ እንግዲህ ትክክል ነህ። እንዲያው ለስቡላ እንዲያው ይቅር ለማለት ተብሎ ካንገት በላይ አይነተ ሳይሆን በእውነትም ሰው ንጹህ ልቦና ይቅርታ መሆን አለበት የሚለው ትክክለኛ ነው። በዚህ በየአመቱ ህዝብ እስራኤል አሁን እንግዲህ በሃጌት ሽሬ ይሉታል በዚህ ያው ከሮሻሻና ከዘመን መለወጫ አዲስ ዓመት ጀምሮ እስከ ስኮት የዳስባልድ ድረስ አው በጣም ትልቅ በዓላት ናቸውና በዓመት አንድ ጊዜ ብቻ አይደለም ይቅርታ ማለት እንዳልከው ሁልጊዜም መላ ሀገር ዓመት በሙሉ በየቀኑ ይቅርታ ማለት ብሎ ማሰብ በጣም በጎ ነው። ለሰው ልጅ ስነ ስርዓት ማለት ፍቅር እንዲኖር በሰዎች መካከል ሲኖር በጣም ጥሩ ነው የሚሆነው እንጂ ጥሩ ጸባይ ጥሩ አመለካከትም ይሄ መኖሩ በጣም በዋናነት መቼም በኦሪት መጽሐፍ እንግዲህ ያው ይቅርታ መባባልነትን ያው መጀመሪያ ከባልንጀራ ጋር ከዛ ደግሞ ለፈጣሪ አምላክ ይቅር ሲሆን ነው ይቅር ተቀባይነት የሚኖረው ተብሏልና እንግዲህ ዛሬ ማምሻውን ጀምሮ እስከ ነገ መላ ሰኞ በመላ ሀገሪቱ የአስተስሪዮ ወይም የዮም ኪፑር ጾም በዓል እናከብራለንና ይህንን በተመለከተ በእርግጥ በዚህ ሰዓት ባለን አጭር ጊዜ ብቻ ሳይሆን በቀኑም
1: እንመለከተዋለን። ምናልባት የጾሙን መግቢያና መውጫ አንዳንድ ዋና ዋና ቦታዎችን ብንገልጽ በኢየሩሳሌምና አካባቢዋ 5:58 ላይ ይገባል። መውጫ ሰዓት ደግሞ 7:13 ላይ ነው። በቴላቪቭና አካባቢዋ መግቢያ ሰዓት 6:22 ሲሆን መውጫ ሰዓት ደግሞ 7:15 ላይ ነው። በሃይፋና አካባቢዋ መግቢያ ሰዓት 6:09 ሲሆን መውጫ ሰዓት ደግሞ 7:15 ላይ ነው። በቲቤሪያና አካባቢዋ መግቢያ ሰዓት 6:19 ሲሆን መውጫ ሰዓት ደግሞ 7:13 ላይ ነው። በኤርሸባና አካባቢዋ መግቢያ ሰዓት 6 ሰዓት ከ21 ደቂቃ ሲሆን መውጫ ሰዓት ደግሞ 7 ሰዓት ከሩብ ላይ ነው። በኤላትና አካባቢዋ መግቢያ ሰዓት 6 ሰዓት ከ20 መውጫ ሰዓት 7 ሰዓት ከ13 ደቂቃ ላይ ነው። እንግዲህ ካሁኑ ቀላል ጾም እንዲሆን እየተመኘን ወደ ሌላ ወርሰ ጉዳይ እናልፋለን። ሻያው ቱርክ ውስጥ በገንዘብ ማጭበርበር የተጠረጠሩ ከ200 በላይ የውጭ ዜጎች በሀገሪቱ ፖሊስ ተይዟል። ከዚህም የእስራኤል ዜጎች እንዳሉበት ነው። እንዴት ነው
0: ይሄ? በዘመናዊ መገናኛ አውታር በመረቦች አማካኝነት የተጭበረበረ ድርጊት ተፈጽሟል። የቱርክ እንደሚሉት ከሆነ በተጣይ በዚህ ድርጊት በቢሊዮን ዶላር የሚገመት ገንዘብ አጭበርብረዋል ተብለው ከ200 በላይ የውጭ ዜጎች በቁጥጥር ስር መዋሏን አሳወቀች እና ከነዚህ ከተጠርጣሪዎቹ በማጭበርበር ወደ 9 የሚሆኑ የእስራኤል ዜጎች መሆናቸው ነው የመግለጫው። የኢራን የቱርክ መግለጫ ያሳየ ያለው ይህን ሁኔታ በተመለከተ እንዴት ብሎ ነው እንግዲህ ከ200 በላይ አጭበርባሪዎች የውጭ ዜጎች ተይዘዋል ተብሏል። በቀጣይ ደግሞ የሚያዙ እንዳሉ ነው የቱርክ ፖሊስ እያሳወቀ ያለው እና በዚህ ላይ ቱርክ በማጭበርበር ድርጊት ላይ በተጠርጣሪዎቹ ከ200 በላይ የውጭ ዜጎች 9 እስራኤላውያን ዜጎች ብቻ ናቸው ይላል። ተዚህ ደግሞ ከዚህ የማጭበርበር ድርጊት ደግሞ የእስራኤል መንግስት ከፍተኛ ባለስልጣናት በስተጀርባ አሉበት የሚል ክስ አለ። ይህ ነገር ጥላቻን በሁለቱ ሀገሮች ያለውን ጥላቻ የሚያባብስ ይመስለኛል።
1: ሌላ ይዘት ከሌለው እና እውነት የተባለው ነገር በገንዘብ ማጭበርበር ሆኖ እንደ ሌሎች ሀገሮች ዜጎች ተጠያቂ የሚሆኑ ከሆነ ማንም ወንጀል ለሰራ አካል በይፋ ድጋፍ የሚሰጥ አካል ያለ አይመስለኝም። ግን እንደው ከእስራኤል ጋር ያለውን ግንኙነት ለማበላሸት ወይም ዜጎችን የእስራኤል ዜጎችን ምክንያት ፈጥሮ ለመያዝ ከሆነ ይህ ከእስራኤል ጋር ያቃርናል። ነገር ግን እንደተባለው የበርካታ ሀገራት ዜጎች ነው የተያዙ። ከእነሱ ጋር አብረው ግንኙነት ያላቸው ከሆኑ ተጠርጣሪዎች ያው በሀገሪቱ ሕግ ተጠያቂ የሚሆኑበት ሁኔታ መኖሩ ሕጋዊ አካሄድ ነው የሚል ሀሳብ አለኝ። ነገር ግን ሆን ተብሎ የእስራኤል ዜጎችን ለመጉዳት ከሆነ ግን ይህ ግን በቀላል የሚታይ መስሎ አይታየኝ።
0: በእንዲህ እንዳለ ወደ ቀጣዩ ርዕሰ ጉዳይ ስናልፍ ፕሬዚዳንት ይስሐቅ ሄርጾግ የእስራኤል በእስራት ጊዜ የእስራት ጊዜውን የፈጸመ ወታደር ኤሊኦር አዛሪያ የክስ ወንጀል ምህረት እንዲሰረዝ ወሰኑና ይህን በተመለከተ በእርግጥ ከስ የድሮ ወታደር ብለው በከስር ተፈትቷል። ወታደር ኤሊኦር አዛሪያ በምን ምክንያት ነበር የተከሰሰው?
1: እንግዲህ በወቅቱ እንደው መነጋገሪያ ነበር። በ2016 ዓመተ ምህረት ይሄ ኤሊኦር አዛሪያ እንግዲህ ሁለት አሸባሪዎች ሲመጡ ወታደሮች ተኩስ ከፈቱ። አንደኛው ይሄ በኢብራይስጥ ኑትራል የሚሉት እርምጃ ከማይወስድበት ወይም እጅ ከሚሰጥበት ደረጃ ነው የነበረ እና አሸባሪው በቆሰለበት ጊዜ በጦሩ ሕግ መሰረት እርምጃ መውሰድ አይችልም። ምክንያቱም አብቅቷል፣ እጅ ይሰጣል፣ እርምጃ አይወስድምና በዛ ማቆም ነበረበትና ጥይት ተኩስ ከፍቶ ገድሏል ተብሎ ነው።
0: የታሰረውን አሸባሪ ቆስሏል፣ ታስሯል።
1: የቆሰለውን አሸባሪ ሁለት አሸባሪዎች በሄብሮን አካባቢ መጥተው ወታደሮች አንድ ወታደር ሊወጉ ሲሉ እርምጃ ወሰዱባቸው። አንደኛው ቆሰለ። እንደ ቆሰለ ኤሊዮና ዛሪያ ጥይት ተኮሰ። ለምንድን ነው? በወታደራዊ ህጉ መመሪያ መሰረት ይህ ሰውዬ ችግር ከመፍጠር ካልደረሰ እርምጃ መውሰድ አልነበረብህም በሚል ቅጣት ተቀጥቷል። አሁን ቅጣቱን ጨርሷል፣ ግን የክሱ ፋይል እንዳለ ነው። ያ እንዲሰረዝ ነው የመከላከያ ሚኒስትር እስራኤል ካጽ ባለፈው በሐምሌ ወር ያቀረቡትና ለፕሬዚዳንት ሄርጾግ እሳቸው እንግዲህ ወስነዋል። ነገር ግን መከላከያ ሰራዊቱ ኤሊኦር አዛሪያ የሰራውን ድርጊት አልተጸጸተበትም፣ ኃላፊነት አልወሰደም እና መሰረዝ አልነበረበትም የሚል ሀሳብ አቅርቧል። መከላከያ ሰራዊቱ እንግዲህ ወታደራዊ ደንብን አልጠበቀም ነው። እንደዛ ግን ያው በተወነጀለበት ሁኔታ ታስሮ ቅጣቱን አግኝቷል።
0: አዎ ተጸጸ ለፈጸመው እያለው ምንድነው ይሄን ወታደር የፈጸመውን የጥይት ተኩስ የከፈተው ያንኛው ቅድ እንዳልከው ሁለት አሸባሪዎች ድርጊቱ የተፈጸመው በሄብሮን ከተማ አካባቢ ነው። ሁለት አሸባሪዎች ናቸው። አንደኛውን በአካባቢ የነበሩ ወታደሮች ገለውታል። ሁለተኛው ኤሊኦር የተኮሰበት የገደለው ታስሮ ነበር። እጆቹ ታስሮ በነበረበት ጊዜ ለምን የተያዘ ሰው የታሰረ እጁን የታሰረ ሰው ለምን ተቆስክ ተብሎ ነበር በእስር ቤት
1: ለወራት ታስሮ ነበር አሸባሪው።
0: አዎ ታስሮ በዚህ ጥፋተኝነት ነበረ። አሁን ጎን ለጎን አዎ ተሳስቻለሁ ተጸጸት ተሰምቶኛል በሚለው ፕሬዝዳንቱ የወንጀል ክሱ እንዲሰረዝ ብለው
1: እሱማ ተጸጸቻለሁ አላለም። ኤሊኦር ተጸጽቻለሁ አለም ግን መከላከያ ሚኒስትር ባቀረቡት ፕሬዝዳንቱ ክሱን ሰረዙ። ነገር ግን በወቅቱ ለድርጊቱ ዋጋውን ከፍሏል። ጊዜው ደግሞ ሄዷል 10 ዓመት ሆኗል እና ብዙ አከራካሪ ነበር በወቅቱ። ዋናው ትልቁ አከራካሪ የሆነ በቪዲዮ ስለተቀረጸ ነው ሁሉ ድርጊቱ። እና ለማንኛውም ይሄ የሚያሳየው ምንድን ነው የእስራኤል መከላከያ ሰራዊት ምን ያክል ደንቦችን መመረችን ጠብቆ እንደሚንቀሳቀስ የሚያሳይ ነው። ሻያው ቀሪ ሁኔታዎች ኖርናል ግን ካለን ጊዜ አንጻር በዚህ እናጠቃለን።
0: አሁን
1: በቀኑ ፕሮግራማችን ደግሞ እንመለከታለን።
0: ወደ ቃለ ምልልስ እናልፋለን። ከአዲስ የፖለቲካ ተወዳዳሪዋ
1: ጥሩ
0: የተከበራቸው አድማጮቻችን ከዚህ ቀጥለን ለበቅርቡ በእስራኤል በሚካሄደው የክነሴት የፓርላማ ምርጫ ከሚወዳደሩት መካከል አዲስ ፖለቲከኛና ፓርቲ የምትወዳደረው ጋር ከጠበቃ ኤስቴር አያሎን ጋር ቀጣዩን ቃለ ምልልስ እናደርጋለን። እና በእሷም በእርግጥ ከትርጉም ጋር ነው የሚሆነው። በልጅነት ስለመጣች ከዚሁ ጋር ነው ከባልደረባዬ ሰጠኝ ዘመነ ጋር ቃለ ምልልስ የምናደርግላትና ኦረኸድን ኤስቴር ጤና ይስጥልን እንደምን አለሽ?
2: ጤና ይስጥልን የሻያው ደህና ነኝ። ደህና ነህ?
0: ደህና በአማርኛሽ በጣም ጥሩ ነው። በእውነትም አዲስ ፖለቲከኛ አሁን በእጩ የክነሴት አባል እንደምትወዳደር ይሰባንና ስለዚሁም አዲስ ነገር ሆነ። ወደ ስቱዲዮአችን ለአድማጮች ለአማርኛ ተናጋሪው ህዝብ ገለጻ ለማድረግ መጣሽ። እንኳን ደህና መጣሽ።
2: ደህና መጣሽ። ተዳ ረባ
0: ወናትኺል ፖበሻም ከሞባን ንሻሮ ተኽበ ይብሪት ካቦባን ንታርጌም ሸላር ሾና ታጽጌ ታጽሜኽ

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ተናስተን እንደምን ዋላችሁ? ተናስተን ግማራ ቲማቶባ እንደ አውሮፓ እንደ ዕብራውያን ዘመን አቆጣጠር ሃዮም ኢዮም ርሾን ጤት በትሽሬ ታፕሽን በዛይ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ለተ እሁድ መስከረም 10 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባግ ሲሆን የስቱዲዮ ተረኛ ያስተናጋጆችን ሰጠኝ ዘመንና ኢሻያው ደጉነን ያለን ዝግጅት የሳቱን ዜና እንዲሁም ወቅታዊ ዘገባ ባጭሩ ስለ ዮም ኪፑር ጾም በዓል በራሃሚ ማላዛር ቀረበ ፕሮግራምና ከዛም ስለ ቄስ ብርሃን ጋርም ስለ ዮም ኪፑር አስተስሪዮ ጾም በዓል ላይ ከሳቸው ያስተምሩና አሁን የሳቱን ዜና እናስቀድም። አዘጋጁ ሰጠኝ ዘመነ
2: አመሰግናለሁ ሻያው አርስተ ዜና። በዮዳና ሰማርያ ቀበሌ ቢንያሚን በተባለው ቦታ ዛሬ በደረሰ ሽብር ጥቃት አንድ በ30 ዓመት እድሜ ክልል የሚገኝ ግለሰብ በጸና ቆሰለ። የዮም ኪፑር ጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይከበራል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍታችን አሞስ በኒውዮርክ የተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ያደርጋሉ ተባለ። የሊባኖስ መንግስት ከሄዝቦላ ድርጅት ጋር በቀጥታ ለመወያየት ያደረገው ጥረት ሳይሳካ መቅረቱ ተዘገበ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በዮዳና ሰማርያ ቀበሌ ቢንያሚን በተባለው ቦታ ዛሬ በደረሰ ሽብር ጥቃት አንድ በ30 ዓመት እድሜ ክልል የሚገኝ ግለሰብ በጸና ቆሰለ። የሽብር ጥቃቱ ነቬ ጹር በተባለው አካባቢ የደረሰ ሲሆን ከመኪና ውስጥ በተተኮሰ ጥይት ነው ግለሰቡ በጸና ቆሰለው። ስለኛውን የማገንዳ ቢዳዶም ድርጅት ሰራተኞች ወደ ፔታቲክባ የቤሊንሶን ሆስፒታል ወስደውታል። እስራኤል መከላከያ ሰራዊት ከሌሎች ጸጥታ ጥበቃ አካላት ጋር በመተባበር በመኪና ውስጥ ጥይት ተኩስ ከፍቶ ያመለጠውን ሽብርተኛ በመከታተል መደምሰሱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍታችን አሞስ በኒውዮርክ የተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ያደርጋሉ ተባለ። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን እንዳሉት ጠቅላይ ሚኒስትሩ በንግግራቸው ትኩረት የሚያደርጉት የአብርሃም ስምምነትን በተመለከተ ነው። አምባሳደር ዳኒ ዳኖን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት የአብርሃም ስምምነት 6 ዓመት መሙላቱን በተመለከተ የሰላም ስምምነቱን የበለጠ ለማስፋፋት ስለሚፈልግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በድርጅቱ ጉባኤ በዚሁ ዘርፍ ትኩረት ያደርጋሉ ብለዋል። በኮቴላ ማረቪ 150 ሺህ የሚሆኑ ምዕመናን ሌሊቱን የቅርታ ጸሎትን ሲጸልዩ ማደራቸው ተገለጸ። በቅርታው ጸሎት ከተሳተፉት መካከል በሐማስ ድርጅት የተጠለፉና የተለቀቁ ዜጎች የሚገኙበታል። የበንዲ እንዳለ የዮም ኪፑር የጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ምሽት ድረስ ይከበራል። ዮም ኪፑርን በመላ ሀገሪቱ በሚገኙ ጸሎት ቤቶችና ሌሎች ቦታዎች በጾምና ጸሎት ለማክበር በሚሊዮን የሚቆጠሩ የሀገሪቱ ዜጎች ከፍተኛ ዝግጅት እያደረጉ ይገኛሉ። ዮም ኪፑር በሰላም እንዲያልፍ የጸጥታ ጥበቃ አካላትና የአደጋ ጊዜ ተጠሪ ድርጅቶችም አስፈላጊውን ዝግጅት አድርገዋል። ለደህንነት አስጊ የሆኑ ነገሮች ካሉ የህዝብ ደጀን ክፍሉ የሚያቀርባቸው ማስጠንቀቂያዎች በጸጥታ የራዲዮ ሞገድ ይፋ ይሆናሉ ተብሏል። ይህ በእንዲህ እንዳለ እስራኤል ህዝብ ጥቅምት ሰባቱ የሽብር ጥቃት በኋላ ወደ ልዩነትና የማግባቡ ነገሮች ለመሄድ ቢፈጥንም በህዝቡ መካከል ያለው የጋራ ጉዳይ ሌሎች ከሚያስቡት በላይ መሆኑን የቀድሞ እስራኤል ሊቃነ ራባይ ዳቪድ ላው ገለጹ። ራብ ዳቪድ ላው ከካን ረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የጥቅምት ሰባቱ የሽብር ጥቃት ለህብረተሰቡ ልዩነት መፈጠር እንደ ምክንያት ቢገለጽም የህዝቡ የጋራ እሴት ብዙ መሆኑን ገልጸው ህዝቡ ጥሩ ነገሮችን እየፈለገ ነው፣ ከምርጫው በኋላ ውጤቱ ምንም ይሁን ምንም በህብረተሰቡ መካከል ያሉ አለመግባባቶች እንዲቀንሱ ጥረት እናደርጋለን፣ ህዝቡ በትክክለኛ ቦታ ከተገኘ ሁሉም ነገር ጥሩ ይሆናል፣ ሁሉም ፓርቲዎች ህዝቡ በትክክለኛው መንገድ ሊመለከቱ ይገባል ብለዋል የቀድሞው የእስራኤል ሊቃነ ራባይ ዳቪድ ላው። በእስራኤል ያረብ ማህበረሰብ ያለውን ህገወጥ መሳሪያ ዝውውር ለመቆጣጠር ፖሊስ የሚያደርገውን ጥረት አጠናክሮ መቀጠሉን አስታወቀ። ፖሊስ በሳምንቱ መጨረሻ ቀናት በደቡብ እስራኤል ኔጌብ ክልል አካባቢ ባደረገው ፍተሻ ህገወጥ የጦር መሳሪያና ሌሎች የጦር ቁሳቁሶችን ይዘዋል ተብሎ የተጠረጠሩ 8 ሰዎችን በቁጥጥር ስር አውሏል። ኢቨንት እንዳለ በእስራኤል ያረብ ማህበረሰብ የግድያ ድርጊቶች መጠናከርና ወንጀሎች መብዛት አንዱ ምክንያት ህገወጥ የጦር መሳሪያ ዝውውር መሆኑ ይገለጻል። ታዋቂው ጋዜጠኛ ጊዲዮን ኩጽ በ78 አመቱ ከዚህ ዓለም በሞት ተለየ። ጋዜጠኛው በፓሪስ የኮል እስራኤል ዘጋቢ በመሆን ለ4 አስርት አመታት ያክል አገልግሏል። በአውሮፓና ቀረው ዓለም የነበሩ ክስተቶችን ዘግቧል። ጋዜጠኛ ጊዲዮን ኩጽ ባለትዳርና የሁለት ልጆች አባት ነበር። ነፍስ ይማር። የሊባኖስ መንግስት ከሄዝቦላ ድርጅት ጋር በቀጥታ ለመወያየት ያደረገው ጥረት ሳይሳካ ቀረ ተባለ። የሊባኖስ አላክባር ጋዜጣ እንደዘገበው የሊባኖስ ፕሬዝዳንት ጆዜፍ አውን ከሄዝቦላ ጋር በቀጥታ ለመወያየት ሞክረው ነበር ግን አልተሳካላቸውም ተብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻልነው የሄዝቦላ ድርጅት ከሊባኖስ መንግስት ጋር ለመወያየት ከእስራኤል ጋር የተደረሰበት ስምምነት እንደገና እንዲፈተሽ ይፈልጋል። እንዲሁም የሊባኖስ መንግስት በሄዝቦላ ላይ የጣለውን ገደብ ሁሉ እንዲሰርዝና ሁሉንም የሊባኖስ ድርጅቶች አጠቃለለ አቋም እንዲያዝ ሄዝቦላ ይፈልጋል ተብሏል። በየመን ሁቲ አማጽያና ሳውዲ አረቢያ መካከል ያለው ግጭት እንደቀጠለ ነው። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱት ጥቃት እንደቀጠለ ሲሆን ባለፉት ቀናት በዋና ከተማ ሪያድ ጥቃት በማድረሳቸው ምክንያት ውጥረቱ ይበልጥ ጨምሯል። ሳውዲ አረቢያ በሪያድ ለደረሰባት ጥቃት ያጸፋ መልስ ለመስጠት እየተዘጋጀች ነው ተብሏል። ይበንዲ እንዳለ በሳውዲ አረቢያና የሁቲ አማጽያን መካከል ያለውን ውጥረት ምክንያት በማድረግ የአሜሪካ መንግስት ዜጎቹ በመካከለኛው ምስራቅ ባላቸው የጉዞ ሁኔታ ማስጠንቀቂያ አውጥቷል። የሁለቱ ወገኖች ግጭት ሳይጠበቅ ከፍ ወዳለ ደረጃ ሊደርስ ስለሚችልና የአውሮፕላን በረራዎችን መሰረዝ ሊያስከትል ስለሚችል ነው አሜሪካ ለዜጎቿ ማስጠንቀቂያ ያወጣቸው። ኢራን ከአሜሪካ ጋር የነበራትን ድርድር ለመቀጠልና ጦርነቱን ለማቆም የዋሽንግተንን ምላሽ እየተጠባበቀች መሆኑን አስታወቀች። የኢራን ብሔራዊ ደህንነት ቢሮ ኃላፊ ሙህሳን ራዛይ ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ እንደገለጸው ከአሜሪካ ጋር የነበረውን ድርድር ለመቀጠልና ጦርነቱን ለመጨረስ የፕሬዝዳንት ዶናልድ ትራምፕን ምላሽ እየጠበቅን ነው። የትራምፕ ዛቻ ምንም አይነት ውጤት አያመጣም። ኢራን ለጦርነትም ብትሆን ዝግጁ ናት። ጦርነቱን ለመጨረስ የኢራን ቅድመ ሁኔታዎች በሁሉም ግንባሮች ጦርነቱን ማቆም፣ የተያዘውን የኢራንን ገንዘብ መልቀቅና የሆርሙዝ የባሮች መጠን ገደብ ማንሳት ናቸው ብሏል የኢራን ብሔራዊ ደህንነት ጥበቃ ቢሮ ኃላፊ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል። ነገ ሰኞም ሙቀቱ በመጠኑ ይጨምራል። በተለይ በተራራማ ቦታዎችና ማህል ሀገር ሞቃታማ አየር ጸባይ ሊኖር ይችላል ተብሏል። ማክሰኞና ሮብ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭና ሃይፋ 30፣ በኤርሸባ 31፣ በኤላት 36 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃም።
1: ሰጠኝ ዘመነ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው አሁን በዜና አቀረብነው በቢንያሚን ቀበሌ ዛሬ ረፋዱ ላይ የጥይት ተኩስ በሽብር ጥቃት ተፈጽሞ ነበር። በጥይት ተኩስ በከባድ ሁኔታ 30 አመት ግለሰብ ቆስሎ ነበር። አሁን ከደቂቃዎች በፊት ይፋ የሆነው ደግሞ 30 አመቱ ግለሰብ
1: እስራኤላዊ
0: ህይወቱ ማለፉ ነው። ነፍስ ይማር እንላለን። እንዴት ነው ያለው ሁኔታ?
1: ነፍስ ይማር በእውነትም እንዲህ በእስራኤል የዮም ኪፑር የጾም በዓል ያከብር ከዛሬ ምሽት ጀምሮ ይህን የሽብር ጥቃት በሰማሪያ ቀበሌ በሚገኘው በቢንያሚን ቀበሌ ላይ የሽብር ፈጣሪ በመኪና ውስጥ እንደነበረ ወደ እስራኤላዊ የጥይት ተኩስ የከፈተውና ይሄን እንዳልከው አሁን የስቱዲዮ ዜና ካነበብ ከቀጥሎ አሁን የደረሰና ዜና የሚያሳዝን በዚህ የሽብር ጥቃት የ30 አመቱ እስራኤላዊ ህይወቱን አጥቷል። ነብሲማን ይህ አሸባሪ ደግሞ ይሄን የተኩስ ጥይት ተኩስ ከፍቶ ከመኪናው ወጥቶ በእግሩ ካመለጠ በኋላ ነበረ የመከላከያ ሰራዊት ደህንነት ኃይሎች ተከታትለው ያው እሱንም ገለው ታላሸባሪው እና ይህ የሆነበት ሁኔታ ለምንድን ነው? የአመት በዓል ሊያከብር ህዝብ እስራኤል የጾም በዓል ሊያከብር ቀኑ ሲቀርብ ሰዓታት ሲቀሩ ዛሬ ምሽት ጀምሮ ነው ጾም በዓል የሚከበርበትና ለምን የሽብር ጥቃት ተፈጸመ ብለን ስንጠይቅ ምንድን ነው ሆን ብለው በህዝቡም በሰላም በየጸሎት ቤቱ ተገንቶ ይህን አመት በዓል በተረጋጋ መንፈስ በጾም እንዲያከብር ላለማድረግ እና ሆን ብለው ለማሸበር ሳይሆን እንዳልቀረ ነው እንግዲህ ይመስላል። ይህን በተመለከተ እንዴት ነው በህዝቡ በእውነትም ከባለፈው ሐሙስ ማታ ናርብ ሌሊቱን ኢየሩሳሌም በቀድሞ ቤተ መቅደስ በኮቴል አማራቢ በብዙ ሺህ የሚቆጠሩ ይሁዳውያን የይቅርታ የጸሎት ስነ ስርዓት አድርሰዋል ነውና አሁን እንዴት ነው የሚጠየቀው ጥያቄ ደህንነት ለማስከበር የመከላከያ ሰራዊት የደህንነት ኃይሎች እንዴት ነው እንግዲህ ይህ የሽብር ጥቃት ያው በተጠንቀቅ ጥበቃው እንዲያጠናክር ተጽዕኖ ያሳድራል የሚል ግምት አለ አይደል?
0: አዎ እሱማ የጸጥታ ጥበቃ አካላት አስቀድሞ እንደዚህ አይነት የሽብር ጥቃት እንዳይደርስ መጠንቀቃቸው ይታወሳል። ነገር ግን ምንም ያክል ብትጠነቀቅ ባንድ አካባቢ አብረው የሚኖሩ አካላትን በሙሉ 100% ተቆጣጥረህ አዘልቀውምና በመኪና አልፎ የደነው የሽብር ጥቃቱን ያደረሰው እንደውም ይሄ በምንጭ አካባቢ የነበረ ነው እስራኤላዊ የተገደለውና በጣም የሚያሳዝን ነው። እንግዲህ ለማንኛውም ግን መጠንቀቅና ያለውን ሁኔታን በንቃት መከታተል ያስፈልጋል። ሌላ ግን የጸጥታ ጥበቃ አካላት አሁንም ስራቸውን ከፍተኛ በሆነ ደረጃ እያካሄዱ ይገኛሉ። ነገር ግን 100% ደግሞ ያው መቆጣጠር ስለማይችል እንደዚህ አልፎ አልፎ የሽብር ጥቃት ይደርሳል። እንግዲህ ለሞተው ነፍስ ይማር ከመለቱ ውጭ ሌላ እንትን የለም። እንግዲህ ደግሞ የሚደነቀው ግን የእስራኤል መከላከያ ሰራዊት ከሌሎች የደህንነት ጥበቃ አካላት ጋር በመተባበር ይህን አሸባሪ ተከታትለው ደምስሰውታል። ይህም ደግሞ ሌላ ውጤት ነው።
1: ልክ ነህ ሰጠኝ። አዎ በዚህ በአመት በዓል ላይ አሸባሪዎቹ የሽብር ጥቃት ይፈጽማሉ የሚል ስጋት ስላለ የመከላከያ ሰራዊት የደህንነት ኃይሎች በሙሉ ከፍተኛ ጥንቃቄ ጥበቃ ወታደራዊ ኃይላቸው ፖሊስ ሰራዊትም አጠናክረው ጥበቃ በተለያዩ ሀገራችን ከተሞች ሰፈሮች ጥበቃውን ያጠናክራሉ እና አሁን እንግዲህ በዋናነት ወደ በጸሎት ቤት በቤተ ክነሴት ጸሎት ለማድረስ ነው ወደ ብዙዎቹ የሚሄዱት። በዚህ ላይ ካሁን ቀደም እንደነበረው አይነት እንደ ኦክቶበር 7 የሽብር ጥቃት አይነት ያልተጠበቀ የሽብር ጥቃት እንዳይፈጸም እንደሚባለው ያው የሽጉጥ የታጠቁ ወታደሮችም ደግሞ በዚህ በዮም ኪፑር አመት በዓል ደግሞ ያው ደህንነትን ህዝብን ደህንነት ለማስጠበቅ ሲባል ደግሞ እያንዳንዱ ሽጉጥ እንደታጠቀ በህግ ፍቃድ የታጠቁ የደህንነት ኃይሎች ይጠቀሙበታል ተብሎ የሚጠበቀው አይደለ?
0: የጥቅምት ሰባቱ አይነት የሽብር ጥቃት የሚደርስበት ሁኔታ የለም። ምክንያቱም መከላከያ ሰራዊቱም ሌሎች የጸጥታ ጥበቃ አካላትም አስፈላጊውን ጥንቃቄ ያደረጉበት ነው እንዳልከው ግን በየጾለት ቤቱ የጦር መሳሪያ ያዙ አካላት አብረው ይጸለዩ ጸጥታውን ያስከብራሉ ምንም እንኳን ያው ያሸባሪዎችን እንቅስቃሴ ማቆም የማይቻልበት 100% ሊኖር ስለማይችል ስለዚህ አስፈላጊውን ጥንቃቄ ለማድረግ እንደዚህ የጸጥታ ጥበቃ አባላት መሰማራታቸው ጥሩ ነው ህዝቡን በንቃት ሁኔታዎችን መከታተል አለበት ለጊዜው ምንም እንግዲህ ከዚህ ዛሬ ከደረሰው የሽብር ጥቃት ውጪ በደጀን ዙም የተላለፈ ለየት ያለ መመሪያ የለም ሁኔታውን እንግዲህ በሰላም እንዲያልፍ ነው የጾምና የጸሎት ቀን ያው ዛሬ ምሽት ይጀምራል ያው በሰላም እንዲያሳልፍ
1: አለ ምክንያት አይደለም ሰጠኝ የህዝቡን ለማሸበር ብያ አስቤ ሳይሆን ታውን ቀደም ባለፉት ቅርብ ሳምንታት በደቡብ እስራኤል በኢላታ አካባቢ የመከላከያ ሰራዊት የደህንነት ኃይሎች በሙሉ እንደዛ እንደ ኦክቶበር 7 አይነት ያልተጠበቀ የሽብር ጥቃት እንዳይነሳ በዚህ ምኖርበት መካከለኛው ምስራቅ ሙሉ በሙሉ የተረጋጋ ባለመሆኑ ጠላት ምንጊዜም ቢሆን ባላሰብከው ጊዜ ለማጥቃት ይፈልጋል ይህን ነገር ደግሞ ለመመከት ይህን ለመከላከል በሚል የመከላከያ ሰራዊት በጣም መጠነ ሰፊ ሆነ ወታደራዊ ልምምድ ማድረጉ የታወቀ ነውና በዚህ ላይ ያመነኝ
0: የኪፖር ጦርነትም እናስተውሳለን ህዝብ እስራኤል በጾለት እና ጾም ይያለ ወረራ አረጉበት ሁኔታም እናስተውሳለንና እንግዲህ ከታሪክ መማር ነው ጥሩ እንትን ነው ማስጨበጫ ነው
1: ይበንዴ እንዳለ በሰላም የጾም የዮም ኪፖር ያው በዕብራይስጥ ዮም ኪፖር በአማርኛችን ደግሞ ዮም አስተስርዮ የጾም በዓል በመሆኑ ዛሬ ምሽት ጀምሮ ያው እንግዲህ በመላ ሀገራችን ይከበራል በጾም እስከ ነገ ሰኞ ማታ ማምሻውን ድረስ ይከበራልና በዚህ ላይ በተመለከተ በርግጥ በቀጣይነቱም ያው በሃይማኖት መሪዎችም እነሱ ገለጻም ያደርጋሉ ያስተምሩናል አሁን በዋናነት ደግሞ ከጤንነት ጋር በተያያዘ ይህን የሰው ልጅ አዎ ጤንነታችን መጠበቅ በጣም አስፈላጊ ነው በዚህ ላይ በአብዛኛው የዶክተር ባለሙያዎችም ገለጻ ያደርጋሉ ምን ማለት ነው ራባናት ቀሳ ውስጥም ሳይቀር የህዝቡን ደህንነት የህክምና በቋሚነት ከኒን መድኃኒት የሚወስዱ ሰዎች ደግሞ ያው ፒቁሽ ምንድን ነው ፒቋህ ነፈሽ ይባላል ለህይወት በቃ ሲባል አስፈላጊ ነገሮችን መጠቀም ሲሉን ሰባቸዋልን አደ
0: አዎ በጣም አስፈላጊ ነው ማድረግ ይገባል ልክነህ እንግዲህ የጾምና የጸሎቱ ቀን በሰላም እንዲያልፍ የምኞታችን ነው ምናልባት እንግዲህ የመግቢያና የመውጫውን ሰዓትን ገጽና ወደ ቀጣዩ ዘገባ እንለፍ በኢየሩሳሌምና አካባቢ መግቢያ ሰዓት 5:58 ነው መውጫ ሰዓት ደግሞ 7:13 ላይ ነው በቴል አቪቭና አካባቢ የመግቢያ ሰዓት 6:22 ሲሆን የመውጫ ሰዓት 7:00 ላይ ወይም 15 ላይ ነው በሃይፋና አካባቢ የመግቢያ ሰዓት 6:09 የመውጫ ሰዓት ደግሞ 7:00 በቲቬሪያና አካባቢ የመግቢያ ሰዓት 6:19 የመውጫ ሰዓት ደግሞ 7:13 በብኤርሸባና አካባቢ የመግቢያ ሰዓት 6:21 የመውጫ ሰዓት ደግሞ 7:00 ነው በኤላትና አካባቢ መግቢያ ሰዓት 6:20 መውጫ ደግሞ 7:13 ነው ሻየው ወደ ቀጣዩ ዘገባ ስንዳልፍ እንግዲህ ደቡብ ምዕራብ የመን የሚቆጣጠሩ ሁቲዎች እንግዲህ ሁቲ አማጽያን ባስመለከተ ሳውዲ አረቢያ እና ማከላይ የየመን መንግስት ባለስልጣናት ምን እያሉ ነው እንዴት ነው ተጨባጭ ሁኔታ
1: ሁቲዎች አማጽያን በደቡብ ምዕራብ የመን በጣም ቁልፍ የሆኑ ከተማዎችን ተቆጣጥረዋል ባሳለፍኑት ቀናት በዚህ በቀይ ባህር አቅራቢያ በሚገኙና ይህን የአረብ የአለብ የነዳጅና የተለያዩ ሸቀጣሸቀጦችን የሚጭኑ መርከቦች መተላለፊያ የሆነው የቀይ ባህር ደግሞ ሙሉ በሙሉ ለመቆጣጠር እየገሰገሰች ስለሆነ በዛ አካባቢ ያሉትን የየመን ከተሞችም ለመቆጣጠር ከፍተኛ እንቅስቃሴ እያደረጉ በሆኑበት ጊዜ ይህንን ለመግታት በሚባል በርግጥ የመን በሁለት አካል ተከፋፍላለች በአንደኛው በዋናው ማዕከላዊ መንግስት በሳውዲ አረቢያ ድጋፍ የሚደረግለትና ሌላኛው ደግሞ ሁቲ አማጽያን ደግሞ በየመን በኢራን ድጋፍ የሚደረግለት ነው። የጦር መሳሪያ የስንቅ ሁሉ የሚያገኘው ከየት ነው? ከኢራን ዶር ይነገራልና አሁን በጣም አሳሳቢ አልፎ አልፎ ደግሞ ከየመን አልፎ የሳውዲ አረቢያ ከተሞች እያጠቁናቸው አማጽያን ኃይሎች ምንን ደግሞ ለመቆጣጠር በሚል የሊባኖስ ውስጥ የሚገኝ የሊባኖስ ጋዜጣ አልሙዶን እንደዘገበው ከሆነ ሳውዲ አረቢያ በየመን የምዕራባዊ የባህር ዳርቻ ግንባር በፍጥነት የመናጋት የጸጥታ መደፍረስ ሁኔታ አልሙኻ ከተማ መውደቅ በአማጽያን በሁቲ አማጽያን ኃይሎች እጅ መውደቅ እንዲሁም በዛው አካባቢ በቀይ ባህርና በባብ አልማንደብ ከተማ ይህን ስትራቴጂካዊ የሆኑ ደሴቶችን ደግሞ በቀይ ባህር አካባቢ የሚገኙ
0: የባህሮች ምጥ
1: በባህሮች ምጥ አካባቢ ያሉትን ሁቲ አማጽያን እየተቆጣጠሩ ስለሆነ አሁን የሳውዲ አረቢያ ከየመን መንግስት ጋር በመተባበር የነን ጦርነት እንዴት መዋጋት እንደሚቻል አንድ ብሔራዊ መቋቋም የሆነ ድርጅት አካል የሚያስችል ግንባር የሳውዲ አረቢያ ያቋቋመች መሆኑን ይነገራል። እንግዲህ እስከ መቼ ነው እንግዲህ በዚህ አይነት ሁኔታ
0: እንግዲህ ሁቲ አማጽያን የኢራን ደጋፊዎች ናቸው። ከኢራን ወርዳታ የሚያገኙ እነሱ ተጠናከሩ ማለት በተዘዋዋሪ ኢራን ተጠናከረች ማለት ነው። አደጋው ደግሞ ለመካከለኛው ምስራቅ ሁሉ የኢራን ጥላቶች ነው ለሚባሉት ሀገራት ሁሉ ነው የሚሆን። ስለዚህ የኢራንን የበላይነት የሚያመጣ ነው የሚሆንና በጥንቃቄ መታየት ያለበት ይመስላል። እንደ አሜሪካ ያሉ ሀገራት እኛ ካልተነካን ማንንም አንነካም ብለው ከሁቲዎች ጋር ካሁን በፊት የተፈራረሙትን እየጠበቁ ነው ያሉና ይሄ ጉዳይ በጣም አስጊ ነው ለወደፊት። እንደው አሁን ያለው ነው እየታያለ አሜሪካ እኔ ካልተጠቃሁ የመርከቦች ካልተጎዱ እናንተን አላጠቃም የሚል አይነት ነው። እንደውም ትዝ ይልህ እንደሆነ ሁቲዎች ወደ እስራኤል እየተኮሱ አሜሪካ በሁቲዎች ላይ አትተኩስም ነበርና አንዳንድ ጊዜ አሜሪካ ሁሉን ነገር እንደው አቋርጣ የምትተው ነገር ዋጋም ያስከፍል ነው መስሎ የሚታየኝ። ለማንኛውም ወደፊት
1: ሰራዊቷ የኢራን የአሜሪካ መንግስት ትራምፕ የሚመሩት ጦርነቱ በተለያዩ አቅጣጫዎች ጦርነት መክፈት አልፈልግም፣ በተለይ በኢራን በሆርሙዝ ወሽመጥ ባህር ወሽመጥ ላይ ባለው ጦርነት ማከክ በአንድ በኩል ያው የተኩስ ልውውጥ ይኖራል፣ በሌላ በኩል ደግሞ ያው በአሜሪካና በኢራን መካከል በሌላ በኩል ደግሞ ዲፕሎማሲያዊ ማለት ሰላማዊ በሆነ ድርድር እንዳለ ይነገራል። ይህ ድርድር ከምን እንደደረሰ አይታወቅም።
0: እንግዲህ በኢራን በኩል አሜሪካ ሀሳቡን አቅርባለች፣ ግን ኢራን ያስቀመጠቻቸው ቅድመ ሁኔታዎች አሉ። ዞሮ ዞሮ አሜሪካ እየጀመረች የምትተው ነገር ላትጨርስ እየጀመረች የደህንነቱን ስጋት ወደ እስራኤል ወደ አካባቢው ሀገራት ነው የምትጥለውና ወይም ባልጀመረች ከጀመረች ደግሞ በጨረሰችና ብዙ የኢራንም ጉዳይ በዚህ የሊባኖስም ጉዳይ የጋዛ ጉዳይ ብዙ ነገር መጀመር የቀሩ ነውና በቀጣይ ለሚቋቋመው እስራኤል መንግስት ትልቅ የደህንነት ፈተና አለበት ነው።

0: ብዬ ማስበውና ለማንኛውም ዞሮ ዞሮ የአካባቢያችን ሁኔታ ውጥረት የሚከተለው እንግዲህ ሰላሙን ያምጣልን ሰላም ጾም ይሁን ኢንሻአላህ
1: ለሁላችን በእውነት ጾም ባንድ በኩል ጥቁም ከጤንነት ጋርም ጥሩ ነው መጾም ጥሩ ነው በሌላ በኩል ደግሞ ያው የጤንነት በተለይ በህመምተኛ የሚታመሙ ሰዎች ካለ በቋሚነት ከኒን የሚወስዱ ጤንነታቸውን ይጠብቁ ለማለት ያ ነው
0: ያ ከምክር ከሐኪም ምክር ጋር ከራስ ማንነት ጋር አያይዞ ሁኔታዎችን ማየት ያስፈልጋል የሚፈቀድበት ሁኔታ ስላለ
1: ደግሞ ካማኞቹ በጣም ሃይማኖት አክባሪዎቹ ደግሞ ከራባኒም ከቀሳውስት ጋር
0: መመካከር
1: ጥሩ ነው ከባሉ ከመግባቱ በፊት ደውሎ በስልክም ደውሎ ምን ላድርግ እንዴት ላድርግ ብሎ መማከር ጥሩ ነው እሺ ወደ ቀጣዩ ዝግጅት ስናልፍ
0: አዎ እንለፍ ወደዚህ ሳምንት አዎ ወደ ፕሮግራሙ እናልፋለን ወደ ቀጥታ

ያስተ ሰሪዮ ጾም ዋዜማ ባስተ ሰሪዮ ቀን አምስት ነገሮች መቆጠብ ተገቢ ነው ይባላል። አንደኛ ከመብላትና ከመጠጣት መቆጠብ፣ ከመታጠብና ከመዝናናት መቆጠብ፣ ሰውነትን በቅባት ከመቀባትና ከመኳኳል መቆጠብ፣ ከቆዳ የተሰራ ጫማ አለማድረግ፣ ከሴት ጋር አለመተኛት ይላል። ቤተ መቅደሱ በነበረበት ዘመን በሥራው ኃጢአት የተጠጠተ ሰው ንስሐ ገብቶ ኃጢአቱን ከተናዘዘ በኋላ የኃጢአት ማስተሰሪያ መሥዋዕት ለካህኑ ይሰጥ ነበር። ዛሬ ግን በኃጢአታችን ብዛት ምክንያት ቤተ መቅደስ መሠዊያና ካህን ስለሌለንና እንደ ቀድሞ መሥዋዕት ለማቅረብ ስለማንችል በዚህ ምትክትም መጽዋት እንደምንጸውት ይደረጋል። እነዚህን በጎ ሥራዎች በመፈጸም ከፈጣሪያችን ይቅርታ እንድናገኝ ሙሉ እምነት አለን። ይሁን እንጂ በዚህ ቀን እግዚአብሔር ርሱን በበደሉት ይምራል እንጂ ሰው ለሰው በተበዳደለው በደል እስኪታረቁ ድረስ ይቅርታ እንደማያደርግላቸው እያንዳንዱ ማሰብ አለበት። እጁን በባልደረባው ሀብት የወሰደደ ባልንጀራውን የመታ ወይም ክብሩን ያዋረደ ሰው የሰውን ሀብት መመለስ ወይም ክሶ መታረቅ አለበት። ተበዳዩም ከጭካኔ ቂም መያዝ የእስራኤላዊ ባህሪ ስላለመሆኑ በፍጹም ልቡ ይቅር ማለት አለበት። ይቅርታ ሲለመንም የማይለመን ሰው ጸሎቱ አይሰማለትም። ጻድቃን በተበድለው ሳይለመኑ ይቅር ይላሉ። ጾምን በትክክል የሚጾምበት ኃይል እንዲያገኝም የአስተሰርዮ ጾም ዋዜማ ከፀሐይ ግባት በፊት ዘወትር ከሚበላውና ከሚጠጣው አብልጦ መብላትና መጠጣት ይገባዋል። ከሚበላቸው ምግቦች አብዛኛዎቹ ጣፋጭ ቢሆን የተሻለ ነው። የዋዜማ ዕለት ከቀትር በኋላ እያንዳንዱ ሰው ሴቶችም ጭምር ሰውነታቸውን መታጠብ ይገባል። የቤቱ አስተዳዳሪ ከቀትር በኋላም የሚደርሰውን ጸሎት ለማድረስ ወደ ጸሎት ቤቱ ከመሄዱ በፊት ሁለት መብራቶች ማብራት አለበት። ከነዚህ መብራቶች አንዱ ላለፉት ዘመዶቹ መታሰቢያ ሲሆን፣ ሁለተኛው በሕይወታቸው ላሉት ነው። እነዚህም መብራቶች ሳይጠፉ እስከ በዓሉ ፍጻሜ ድረስ አድረው መዋል አለባቸው። የዓመተ በዓል ልብሱን ለብሶ ከቀትር በኋላም የሚያደርሰውን ጸሎት ከጸሎት ቤቱ አድርሶ ወደ ቤቱ ሲመለስ ራት ከፀሐይ ግባት በፊት ይበላል። ራት ተበልቶ ወደ ጸሎት ቤቱ ከመመለሱ በፊትም ወላጆች ልጆቻቸውንና የልጅ ልጆቻቸውን ሰብስበው ልባቸው ከፈጣሪያቸው ጋር ፍጹም እንዲሆን የእግዚአብሔርን ትእዛዝ አክባሪዎችንና ፈጻሚዎች እንዲሆኑ ለቅድስቲቱ እመቤታችን ለሀገራቸው ለወገናቸውና ለወላጆቻቸው ታማኝ እንዲሆኑ የልመና ጸሎት ከደረሱ በኋላ ይመርቋቸዋል። ከዚህ በኋላ የቤቱ እመቤት ስለ በዓሉ ክብር የተዘጋጁትን መብራቶች ለአድሊቅ ኒየርሸል ዮም ኪፑር እንዲሁም ሸህያኑ የሚሉትን መብራቶች በማብራት ታበራለች። የአስተሰርዮ ጾም በሰንበት ቀን የዋለ እንደሆን ግን ለአድሊቅ ኒየርሸል ሻባት ቆዴሽ ብለው የዮም ኪፑር የሚለውን ቡራኬ መባረክ አለባት። ስለ ባሉ ክብር የጠዳ ነጭ ልብስ መልበስ ተለምደዋል። ሴቶችም እንደዚሁ ነጭ ልብስ መልበስ አለባቸው። በጌጥ መሸላለሙ ግን በቀኑ ግርማ ምክንያት ተከልክለዋል።

የአስተሰርዮ ጾም ማታ የአስተሰርዮ ማታ ጸሎት በሚደረግበት ጊዜ ጣሊት ባለ ዘርፍ ልብስ ይለበሳል። ጣሊቱንም ከፀሐይ ግባት በፊት መልበስ ይገባል። ባሩክ አታዶናይ ለሆነ መልከ ዓለም አሽርቅ ድሻኖ በሚጽወታ በጽባኑ ለታጤፍ በጽጽት የሚለውን ቡራኬ ያድርግ። ጸሎት ከመጀመሩ በፊትም የወሪቱ ማስመጫ ሳጥን ይከፈታል። ከፍተኛ ማረግ ያለው ሰው አንዱን ኦሪት አውጥቶ ይዞ ኦሪት የነበበውን ስፍራ ይዞራል። በዚህም ጊዜ ህዝቡ ኦሪቱን እየሳመ ከዚህ በፊት ባደረገው ስህተት ይቅርታ እየለመነ ለወደፊቱ ህጉን ለመጠበቅ ወይም ኃይልና ብርታት እንዲሰጠው ልመናውን ወደ እግዚአብሔር ያቀርባል። የእስራኤል ልጆች እግዚአብሔር በሰሩት ኃጢአት ተጠጥተው በጾምና በጸሎት ንስሐ የሚገቡበትና ለወደፊቱም ምግባራቸውን ለማሻሻልና ትእዛዙን ለመጠበቅ ከፈጣሪያቸው ኃይልና ብርታት የሚለምኑበት ከዓመቱ አንዱን ቀን ለኃጢአት ማስተሰሪያ ሰጣቸው። ንጹሖቹ የቀድሞ አባቶቻችን ኦሪትን በሚያወጡበት ሰዓት የተቀደሱትን የኦሪት ሕግጋት በመተላለፋቸው ባደረጉት ስህተት እንባቸውን እያፈሰሱ ከፈጣሪያቸው ይቅርታ ይለምኑ ነበር። ጽሑፉ እንዲህ ሲል እናገኛለን። ራቢ ኤልያሁ እንዲህ አለ፣ መታሰቢያው የተባረከ ይሁንና መምህራችን ሙሴ ሁለተኛዎቹን የኪዳን ገበቶች ለመቀበል ዳግመኛ ወደ ሲና ተራራክ በወጣ ጊዜ ህዝቡ ከዚህ በፊት ባደረገው ስህተት በመጠጠትና ለወደፊቱም ከፊትና እንዳይደርስ የእግዚአብሔርን ጥበቃ ለመለመን 39ኛውንና 40ኛውን ቀን በጾምና በጸሎት አሳልፎ በ40ኛው ቀን ሙሴን ለመቀበል ወደ ሲና ተራራ ሄደ። እግዚአብሔር ሙሴንም እያለቀሰ ወደ ህዝቡ ሲሄድ ህዝቡም እያለቀሰ ወደ ሙሴ መጣ። አይቶም የርኅራኄ ባህሪው ስለ ተቀሰቀሰ ልጆቹ የተላቀሳቸውበት ይህ የዛሬው ቀን ከዛሬ ጀምሮ ለእናንተና ለልጅ ልጆቻቸው እስከ ትውልዶች መጨረሻ የምሕረት የይቅርታና የኃጢአት ማስተሰሪያ ቀን ሆኖ የደስታ ቀን እንዲሆንላችሁም በተቀደሰው ትልቁ ስሜ እምልላችኋለሁ አለ። የአስተሰርዮ ማታና ጠዋት ሽማ ኢስራኤል የሚለውን ጸሎት በሚነበብበት ጊዜ ባሮክ ሸም ክቦድ ማልኮቶ ለኦላም ባኤድ የሚሉትን ቃላት ህዝቡ በሙሉ አንድነት ከፍ ባለ ድምፅ ያነባል። መላእክታን ፈጣሪያቸው የምስጋና ቅኔ የሚያቀርቡበት ጊዜ ስለሚቆሙ የማታውን ጸሎት በቁምና በማድረስ ለማድ ያደረጉ ሰዎች አሉ። ነገር ግን ግዴታ የለበትም። በዚህ በሰባተኛውም ቀን ወር ባለፈው የተቀደሰ ጉባኤ ይሁንላችሁ፣ ነፍሳችሁንም አድክሙ፣ አንዳች ሥራ አትስሩ። ዘሁልቁ ምዕራፍ 29 ቁጥር 7 የዘላለም ሕግ ይሁንላችሁ። በሰባተኛው ወር ከወሩም በአስረኛው ቀን ነፍሳችሁን አድክሙ፣ ሥራም ሁሉ አትስሩ። በመካከላችሁም የተቀመጠው ስደተኛ በዚህ ቀን ኃጢአታችሁን ይቅር ይላችኋልና ከኃጢአታችሁ ሁሉ ንጹሖች ያደርጋችሁ ዘንድ በእግዚአብሔር ፊት ንጹሖች ትሆናላችሁ። የሰንበት ሰንበት ነው፣ ለእናንተ ነፍሳችሁን አድክሙ። የዘላለም ሕግ ይሁንላችሁ። ዘሌዋውያን ምዕራፍ 17 ቁጥር 29 እስከ 32 በዚህ በሰባተኛው ወር በአስረኛው ቀን ግን የአስተሰርዮ ቀን ነው። የተቀደሰ ጉባኤ ይሁንላችሁ፣ ነፍሳችሁን አድክሙ፣ በዚሁም ቀን አንዳች ሥራ አትስሩ። እርሱ የስርየት ቀን ነውና በእግዚአብሔር በአምላካችሁ ፊት በዚሁ ቀን ያልደከመች ነፍስ ሁሉ ያች ነፍስ ከወገኗ ተጠፋለችና፣ በዚሁ ቀን አንዳች ሥራ የሠራች ነፍስ ሁሉ ያችን ነፍስ ከወገኗ መካከል አጠፋታለሁ። አንዳች ሥራ አትስሩ። ለልጆቻችሁ የዘላለምና ይሁንላችሁ። የሰንበት ሰንበት ይሁንላችሁ፣ ነፍሳችሁንም አድክሙ። ከወሩ በዘጠኝ ከማታ እስከ ማታ ድረስ ሰንበታችሁን አክብሩ። ዘሌዋውያን ምዕራፍ 16 ቁጥር 29 እስከ 32 እኔ የምመርጠው ጾም ይህ አይደለምን? የበደለ አስራትን መፍታት፣ የቀንበርን መሳሪያ መፍታት፣ የተጠቁትን አርነት ማውጣት፣ ቀንበርን ሁሉ አንድነት ሰበሩ፣ ለተራበ እንጀራችሁን እንድትቆርሱለት፣ መጠጊያ ያጣውን የተጠየቁትን ወደ ቤትህ እንድታገባ፣ የተራቆቱትን ከሥጋህ ሳትሸሽግ እንድታለብሰው፣
አይደለምነ ፈውስም ሆኖ ይቀርባል ጽድቅህም በፊት በፊትህ ይሄዳል የእግዚአብሔርም ክብር በስተኋላህ ይጠብቃል ኢሳይ ምዕራፍ 58 ቁጥር 6 እስከ 9 ያሰሰረው ለት የድሎት ተጠብ ተከለከለ እንጂ እጅና ፊት መታጠብ ስለተፈቀደ በማንኛውም ጊዜ ሊታጠብ ይችላል ቅባት መቀባት በፍጹም ክልክል ነው ህመምተኛና እመተኛ ግን ህመሙ ለህይወቱ የሚያሰጋ ቢሆን ስንኳ እንደ ያንዳንዱ ለመቀባት ይችላል ያስተሰረው ማታና ቀን የጎማ ወይም ከጨርቅ የተሰፋ ጫማ ካልሆነ በቀር ከቆዳ የተሰራ ጫማ መልበስ አይገባም ህመምተኛና እንዲሁም እግረ ድዌና አራስ ኮለርሽበት ቀን ጀምሮ በ30 ቀን ውስጥ የቆዳ ጫማ ለመልበስ ይተፈቅዶላታል ያሰሰረው ለት መብላትና መጠጣት ፈጽሞ ክልክል ነው ርጉዞችና መጫቶችም መጾም አለባቸው ያሰሰረው ለት መብላትና መጠጣት ፈጽሞ ክልክል ነው ርጉዞችና መጫቶችም መጾም አለባቸው ርጉዝ ሴት ምግብ ሸቷት ስለጎመጀች ከሸተታት ምግብ ሳትቀምስለት ብትቀር አደጋ የሚያመጣባት ከሆነና ስጡኝ ልቅመሰው ካለች ወይም ስጡኝ ልብላ ብትል እንኳን መልኳ ከተለወጠ ዛሬ ያስተሰረው ጾም በመሆኑ መብላት አይገባም ብለው ይነግሯታል ይህን ሰምታ ለመብርታት ካልቻለች ግን ከምግቡ በጥቂቱ ማቅመስ ይገባል ጥቂት ከቀመሰች በኋላ መንፈሷ ከተሰያ ያልተረጋጋ እንደሆን ግን የሚበቃትን ያህል ትብላ አራስ ከወለደች በኋላ ጀምሮ በሶስቱ ቀኖች ውስጥ ለመጾም ብትፈቅድ ዝንኳ አስገድዶ ማብላት ነው እንጂ ፈቃዷን መፈጸም አይገባም ከአራተኛው ቀን እስከ ሰባተኛው ቀን እጾማለሁ ካለች እንድትበላ አትገደድም ከናጦጡት በቀር ሌላ ነገር የማይቀምስ ደካማ ህፃን ያላት እመጫት የእናቱ መጾም በህፃኑ ላይ ያደጋ የማይመጣበት ከሆነ እናቱ መጾም አይገባትም በጠና ለታመመ ሰው ሰንበትን መሻር እንደሚገባ አስተሰርዮንም ሽሮ የሚያስፈልገውን ሁሉ ምስሎና ዘጋጅቶ ከፊቱ ከቀረቡለት በኋላ ዛሬ ያስተሰርዮ ጾም ነው ነገር ግን ብትጾም አደጋ ያስከትልብሃል ይሆናል ብላ መድኃኒት ይሆንልህ ይሉታል ይሁን እንጂ ህመምተኛና በአንድ ጊዜ አብስቶ ከሚበላ ጊዜ ወደ ጊዜ ከጥቂቱ ቢበላ ይሻለዋል ሐኪሙ ህመምተኛውን ለመጾም ይችላል ሲል ህመምተኛው አልችልም ካለ የነፍሱን ጭንቀት የሚያውቀው ራሱ ነውና ህመምተኛው

ይገኛል። በጾምና በጸሎት የደከመውን ሰውነቱን ለማጠንከር ሽቱ ወይም መልካም ማዛ ያለው ቅጠላቅጠሎች የሚያሸት ሰው ከማሽተቱ በፊት ቦሬሚኔ ወይም አጼ ወይም ኤስቤ ብሳሚም የሚለውን ቡራኬ ያድርግ። በሞት የተለዩ ከአንድ ዓመት በላይ ላለፋቸው ዘመዶቹም የአስተሰሪው ዕለት ለነፍሳቸው እረፍት የሚለውንና ጸሎት ማድረስ ተለምደዋል። ኒላ የተባለው ጸሎት ሲፈጸም መለከት ይነፋል። ይህ ከተፈጸመ በኋላ በሻና ሀባ በኢየሩሳሌም በሚል ምኞት የዓመት በዓሉ ጸሎት ከተፈጸመ በኋላ የዘወትሩ የማታ ጸሎት ሲፈጸም የምዕመናኑ ሁሉ ደስታና ተስፋ በተሞላበት ስሜት ወደ የቤቶቻቸው ይመለሳሉ። ከቤቱ በደረሰ ጊዜም ሀብዳላ የዓመት በዓል መውጫ ቡራኪ አድርጎ እግዚአብሔር በቸርነቱ ብዛት ልመናውን ሰምቶ በደሉን እንዲፈቅልን ለመልካም ዘመን ተጽፎ እንደመታተም በመታተማችን ያህል ደስ ብሎናል ይላል። ሻና ጦቫ ግማር ኸቲማ ጦቫ የከርሞሴ ይበለን።

0: በመቀጠል ቄስ ብርሃን ይኸይስ ስለ አስተስርዮ ስለ ዮም ኪፑር ጾም ሊያስተምረን መስመር ላይ አሉ። ክቡር ቄስ ብርሃን ጤና ይስጥልን፣ እንደምን አሉ?
1: መሪዎች በሙሉ ህዝበ እስራኤል በሙሉ እንኳን ከዚህ ከታላቁ በዓል አደረሰን እላለሁኝ።
0: አሜን አሜን። ሁላችን በጻድቃን መጽሐፍ እንመዝገብ። እንግዲህ እሱ እስኪ እንዴት ነው ስላ እንግዲህ
2: ስራችን ነው ሻየው
1: እንግዲህ ከመጽሐፉ ያለውን ልጅ በመጀመሪያ ደረጃ አነባለሁ። አንድ ምዕራፍ ከዚህ

0: አው ጋር እሺ
1: እሺ መጀመሪያ ነባው እናረጋና መዘማው እናረጋለን እሺ ተባረክ እግዚአብሔር አምላከ እስራኤል የእስራኤል አምላክ የተባረከ የተቀደሰ ይሁን አሜን ወይ ቤሎ ንግሮሙ ወይ ቤሎ ንግሮሙ ለደቂቀ እስራኤል ሙሴን ለእስራኤል ልጆች ንገራቸው አለው ወይ ቤሎ ንግሮሙ ለደቂቀ እስራኤል በሎሙ እንዲህም ብለህ ንገራቸው አብራላቸው ተሳብእ ወርህ በሰባተኛ ወር አመሰረቀ ወርህ ለጨረቃው በዓል በመጀመሪያው ቀን ትኩን ክሙ ተስካር ተመወሻ በቀንደ መለከት ተስካር ይሆንላችሁ ዘመጥቅ በመጥቅ ቅድመ እግዚአብሔር በእግዚአብሔር ፊት ቅድስት ትሰማይ እቺ የመጀመሪያ ትቁር ብርሃን ሰረቀ ተቀድስ የተቀደሰች ትሆንላችሁ ተግባር ዘፍቀነዩ ይትግበሩ ስራ ማንም ነገር ሁሉ እንዳትሰሩ ባቴ በእሷ ቀን ወአቦ መስዋዕተ ለእግዚአብሔር ለእግዚአብሔር ለአምላካችሁ መስዋዕት ታቀርባላችሁ ወነበቦ እግዚአብሔር ለሙሴ ወይ ቤሮ ለሙሴ እግዚአብሔር እንዲህ ብሎ ተናገረው አስሩ ለሳብ ወርህ እነሆ በሰባተኛው ወር በአስረኛው ቀን አማሰሩ ለሳበ ወርህ አማሰሩ ለሳበ ወርህ በሰባተኛው ወር በአስረኛው ቀን እለተ አስተስሪዮ የኃጢአታችሁ ማስተስሪያ ቀን እንዲሆን ይቺ ቅድስት የተቀደሰ ቀን ይሆንላችሁ ተሰማይ ለከሙ ለእስራኤል ሁሉ ሄለ እናንተ የተሰጠ ሰንበት ነው ወነፍስከሙ ለነፍስከሙ ለነፍሳችሁ መዳኛ ቀን ነው ማስተሰሪው ማለት ማስተሰሪያ ቀን ማለት ነው ዮም ኪፑር ማለትም ደግሞ ኃጢያቱን ማስተሰሪ ነው ዋአቡ መስዋዕት ለእግዚአብሔር ለእግዚአብሔር መስዋዕት አቅርቦ ወኩሉ ግብረ ዘተትቀነዩ ተአብላችሁ ግን በዚያች ቀን እንዳትሰሩ እትግበሩ በይትለቅ በዚች ቀን በአስተስሪዮ ቀን ማንም ስራ እንዳትሰሩ እንደ ሰንበት ትቆጠርላችሁ እስመ ዕለተ አስተስሪዮ ትክሙ እቺ እግዚአብሔር የሰጣችሁ የኃጢአት ማስተሰሪያ ቀን ናትና በዚች ቀን ስራ ሁሉ እንዳትሰሩ። የእቴን ተባቴ እቺ የአስተሰሪው በእንት ያክሙ ስለ እናንተ እግዚአብሔር የተቀደሰች ቀን የኃጢአት ማስተሰሪያ ቀን እግዚአብሔር ሰጥቷችኋል። አምላክ ክሙ አምላካችሁ እስራኤል አምላክ ወኩሉ ነፍስ እንተ ኢታመን ርእሳ ተሰሮ ባይቲለ በዚች ቀን ነፍሷን ማታዋርድ ነፍስ ከማታ ጀምሮ እስከ ማታ ድረስ ከህዝብ ተለይታ ትጥፋ ይላል። ተሰሮ ባይቲለ አች ነፍስ ስራ ምትሰራ ወይም ተኝታ ምትሆን እግዚአብሔርን ማታመሰግን በሚሆን እስራኤል ህዝብ ተለይቶ ይጥፋ ይላል። ወኩሉ ነፍስ እንተ ትገብር ግብረ ነፍስ ሁሉ ስራ የምትሰራ ነፍስ በይቲ ዕለት በዚች ቀን በአስተስሪዮ ቀን ለትደምሰስ እምህዝባ በእስራኤል ትደምሰስ ስሟም በእስራኤል መጽሐፍ እንዳይጻፍ ይላል። ሕገ ዘላለም ይኩነክሙ በማይሌክሙ የሕግ ግን ለእናንተ ለዘላለም ሕግ ይሁንላችሁ። ሕገ ዘላለም ይኩነክሙ ዘላለም ይኩነክሙ ሕገ ዘላለም ይኩነክሙ ዘላለም በማይሌክሙ የሕግ ግን ለዘላለም በዘመናችሁ ሁሉ የምታከብሩት በዓል ነው ይላል። وبكله هذا لكم بمتنوربة آجر هلو سنبات سنباتات يأتي لكم اتشي بعلاتوش بعلاتون اللاتو أبرقن سنباتن ميبالت بال يلم سنباتنا تمتقادم أهلا نوالا نفسكم نفساتشهون آدكم امتسؤوا لوره امسأرك اسكسرك إنه بزتنا نيو ما تقبتاتشو زاري ما تجمراتشو اسكنك ما تدرس أهلا سنباتاتشون بلا تارقالاتشو آسروا لوره آسرا نيو كان البازي هو الببرهان سرقوار آمها آسربتو سنابتكمو يزانك يجن نجماتا جن سامت والا چون تاسنابتا لا چو ويلال ناها ياسسريو هجنو ويبيلوان قرومو لدج كسرائيل وبلومو آما آسرو وحاموسو لوتو ورخم بأيلة مطلب سوالت اندوها بازي جن باسرام سنجاو قاني دمو በመጣው ቀዳሜ ሰንበት በአይለ መጸለት የተቀደሰ በዓለ ሰባት ቀን በዳስ ተቀመጡበት ይላል ለእግዚአብሔር ለአምላካችሁ ለእግዚአብሔር ወእለተ ቀዳሜት ቅድስ ተሰማይ ለክሙ የመጀመሪያቱ ቀን የተቀደሰሽ ታላቅ እንደ ሰንበት ቆጥራለሽ ይላል ወኩሉ ገብር ዘተት ቀናዩ ተራሚ ባል እንዳትሰሩ እንተግባሩ ባቲ በብራ ባይለ መጸለትም እንደዚህው ስራም ይባል እንዳትሰሩ ሰዋ እለት ሰባት ቀን ታበው ኦመስዋይ ለእግዚአብሔር ለእግዚአብሔር ተመስዋይ ታገባላችሁ እንጂ ስራ ብላችሁ እንዳትሰሩ ወሳምንትን እለት በስምንት ያይቱ ቀንም የተቀደሰች ትሆነላችሁ ይላል አምላክ ቀድመ ተሰማይ ለክሙ ለእናንተ እግዚአብሔር ሰጣችሁ ህግ ነው ወአብ ኡመስዋይ ተለእግዚአብሔር ለአምላካችሁ ግን መስዋዕት ታቀርባላችሁ እስመ ዘጻት ወቶ ሁሉ ግብረ ዘተቀናዩ እየተግባሩ ባቲ በዛች ቀን ግን ስራ ብላችሁ ማንንም እንዳትሰሩ እሉ ሞንቱ ባላቴው ለእግዚአብሔር እነሆ እግዚአብሔር ባላቶች ተብለው የሚጠሩ እነዚህ ናቸው ዘሰማይከሙ በሰማይ ቅዱስ ለተቀደሰው ስሜ የተጠሩ ነብይ ናቸው በዘመሙ ያበው መባለ እግዚአብሔር ለእግዚአብሔር መባ ታቀርባላችሁ መስዋዕት ታቀርባላችሁ ወመስዋዕት ቶሙኒ ወመጣህ ቶሙኒ ዘኩሉ አሚራ ፈዘወትር ከመታቀርቡት የበለጠ ለአመት ባሎቹ አሁንም መጠጡም መስዋዕቱም አሁንም ከመባው ጋር ታቀርባላችሁ ይላል አምላክ። ወመጣት መጠጣቸውን ጭምር ዘኩሉ አሚረ ዘወትር ከምታደርጉት ሌላ ሰናበት ይሁን እግዚአብሔር እነዚህ የእግዚአብሔር ባላቶች ናቸው። ወዛን በለ ዘመባክሙ ከመባቹ ጋር ወዘን በለ ሁሉ ብጻቲክሙ ከሰለታችሁም ጋር ወዘን በለ በፈቃድክሙ በፈቃዳችሁ ከመታቀርቡት ሌላ በአመት ባሮቹ የተወሰነ አሁንም የነፍሳችሁም በዛ ታቀርባላችሁ ይላል አምላክ። ዋመ ለታስሩ ወሃሙሶ ነው በሰባተኛው ወር በ15ኛው ቀን ለውቱ ሳብ ወርህ በሰባተኛ ወር አመፈጸምክሙ አሰጋባተ እክረ ምድርክሙ እነሆ የምድራችሁን ፍሬ በአከማቻችሁ ጊዜ በዓለ ለእግዚአብሔር ሰዋለት ሰባት ቀን ለእግዚአብሔር መስዋዕት ታቀርባላችሁ ወእለተ ቀዳሚት እረፍቲቲ የመጀመሪያው ቀንም የእረፍት ቀን የተቀደሰ ቀን ይሆንላችኋል። ወእለተኒ ሳምንትኒ እረፍቲቲ በስምንተኛው ቀንም የተቀደሰ ቀን ይሆናል። ወአንትሙ ለክሙ ለእናንተ አመለተ ቀዳሚት እረፍት የመጀመሪያቱ ቀን የእረፍት ቀን ትሁንላችሁ። እጸዘ ሰናይ እነሆ የሰሬን ቅርንጫፍ ደስ የሚለውን ለምለሙን ቅጠል አድርጋችሁ በዳሱ ውስጥ ትቀመጣላችሁ። ወበቀልተ ተምር የተምር የሰሬን
0: ክቡ ወደ ቄስ ብርሃን ይህይስ አሁን ስለ ስኮት የዳስ በዓል ላይ በቀጣይነት ባሉት ቀናት የምንመለከተው ታስተምሩናላችሁ። አሁን የውም ኪፖር አስተስሪዮ ያው እንግዲህ ከዛሬ ማታ ጀምሮ ነገ ቀኑን ስለሆነ እንዴት አከባበሩ እንዲያው በጥቂቱ እስኪን
2: ለማጠቃለል የሞክሩ ጊዜያችንም እየተጠቃለለ ነው።
1: እንግዲህ ዋናው ህጉ ትዛዙ እንዲያው ከእስራኤል ልጅ ሁሉ ተያይዘው የመጡ ናቸው። ሶስቱ ባላቶች በአንድ ወር የሚውሉት በአመት ሶስት ጊዜ እስራኤል ልጅ እግዚአብሔር ፊት እንዲታይ ብለዋል። ነገር ግን ዕብራን ሰርቀ ጀምሮ አስተስሪው ባለመጸለት በአንድ ወር ውስጥ ስለሚውሉ እነዚህ በአንድ ይጠራሉ። ፋሲካ አሁንም ሁለት እንደገና ማይረር በአመት ሶስት ጊዜ የእስራኤል ልጅ የነፍሱን ቤዛ እንዲያቀርብ ብለዋል። እና ዛሬ ማታ ጀምሮ እስከ ነገ ማታ ያው እንደ ሰንበት ይቆጠራል። በጸሎት በስግደት በስለት ይታደራል።
2: ጥሩ። ቄስ ብራኔይስ ከእኛ ጋር ለነበሩት ቆይታ በጣም ነው የምናመሰግን። ግማር ኻቲማ ቶባ።
1: እንግዲህ የጸሎቱ መጀመሪያ ምንድን ነው የሚባለው? ሄርዝጋብ ተብሎ ነው የሚጀመረው። እግዚአብሔር ይመስገን ሄርዝጋብ ድማይናደራ ሄርዝጋብ ሳሁንታ ግብታንታ ንጉሰ ሄርዝጋብ ዛብዛሃነ እስከይወም እስከዛት ይለት የናወ ሄርዝጋ ዛይረሳከኒ እስከይወም እስከዛት ይለት የናወ ሄርዝጋ አሜባል ሃልሻወ ሄርዝጋ ወሸባን አልሻዋ ሄርዝጋ አርወን ባን አልሻዋ ሄርዝጋ አሰራ አልሻዋ ሄርዝጋ።
0: ክቡር ቄስ ብርሃን እጅግ በጣም እናመሰግናለን። የከርሞ ሰይበለን ጾም ቃል የተቃለለ ይሆንልን። ለሰጡን ትምህርት እጅግ በጣም እናመሰግናለን። አይ ከይቅርታ ጋር እንዲያው እንግዲህ ለአድማጮቻችን ከዚህ በተጨማሪ የምናስተዋውቀው ከዛሬ ምሽት ጀምሮ የሬዲዮ ስርጭት የለንም። ነገ ቀኑ በሙሉም ነገ ማታም የለንም የሬዲዮ ስርጭት። የምንመለስ ወደ ሬዲዮ ቀጥታ ስርጭት የምንመለሰው ማክሰኞ ጠዋት 6 ሰዓት ላይ ነው የምንገናኘው አይደለ?
2: አዎ። እንግዲህ ለቄስ ብርሃን ይስ እናመሰግናለን። ለመላ አድማጮቻችን በሙሉ ቀላል ጾም እንዲሆን እንመኛለን። እንግዲህ ችግር ካለ ያው ይሄ ጋል ሸኬት በተባለው ያው የደጀን እዙ የሚያስጠነቅቅበት ሁኔታ ይኖራል። መሰላም ይጠናቀቃል ብለን ነው ተስፋ የምናደርግ። ለቴክኒክ ባለሙያችን ዮኒ ካኽታ እናመሰግናለን። ሻየው እንግዲህ ግማር ኻቲማ ቶባ።
0: ግማር ኻቲማ ቶባ። በጻድቃን መጽሐፍ መዝግበን ፈጣሪ አምላክ ሰጠኝ ዘመነ ሁላችንም እንግዲህ ቀላል ጾም ይሆንልን።
2: ቅርታ አጥፍተን ተሆነ
0: አጥፍተን ከሆነ ይቅርታ ይቅርታ ይቅርታ እንላለን። መቼም ሰው ስጋ ለባሾች ማንኛውም ሰው ያጠፋል። ይቅርታ ይቅርታ እንላለን።
2: ይቅርታ ቀላል ጾም ደናውን እንደነ